እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እዩ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር

ዝኸበርክንን ዝኸበርኩምን ሰማዕትና ኸመይ ቀኒኹም ክሳብ መወዳእታ መደብና ምሳና ክፀንሑ ንዓደምና ንሎሚ ሓሙስ 8 ጥሪ 2026 ቀሪብናልኩም ዘለና መደባት ብቐዳምነት እዋናዊ ሰሙናዊ ዜናታት ክህልውናዮም ቀጺሉ ምምዝባል ተጋሩ ሓደ ካብ ሳዕቤናት ውግእ ዝብልን ዝተፈላለየ ምላሽ ንሕቶ ኢትዮጵያ ኣብ ጉዳይ ኤርትራ ዝብልን ክልተ ጽሑፋት ብጽሕፈት ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ኣከታቲልና ክነቕርበልኩም ኢና ኣብ መንጎን ምሩጻት ሙዚቃታት ኣለዉና ብሩኽ ምሸት ሰናይ ምክትታል።

ክቡራት ሰማዕትና ካብዚ ካብ ስቱድዮና ፍራስ ራድዮ ካስል ሰላምታና ብምቕዳም ንሎሚ ሓሙስ 8 ጥሪ 2026 ዘዳልና ዜና ነቕርበልኩም። ብቐዳምነት ግን ኣርእስታቱ ውደባዊ ቤት ጽሕፈት ምስ መሪሕነት ዞባታት ኣኼባ ኣካይዱ። ኡጋንዳ ንኤርትራውያን ኢትዮጵያውያንን ሶማላውያንን ስደተኛታት ውሕስነት ኣይህብን ኢላ። ቤት ምኽሪ ጸጥታ ብጉዳይ ኣፍልጦ እስራኤል ንሶማሊላንድ ፍሉይ ኣኼባ ኣካይዱ። ኣብ 2026 10 ናይ ስጋኣትን ዕነፅን ቦታታት ምንቅጥቃጥ መሬት ኣብ ክልላት ትግራይን ዓፋርን። መልእኽቲ ሰላምታ ንጉስ ቻርለስ ሳልሳይ ናብቲ ዝሳቐ ዘሎ ህዝቢ ሱዳን። እገዳ ቪዛ ኣብ ልዕሊ ዜጋታት ኣሜሪካ ቡርኪና ፋሶን ማልን ዝብልዮም ዝርዝሩ ድማ ድሕሪ ዝሓፀረት መሰጋገሪት ሙዚቃ ከነስማዓኩም ኢና።

ንባዕልኹም ክነዕውቶ ኸዓ ክሳብ ሓርነታዊ ዓወት ክንቃለስ ኢና ኽንብሎም ግቡእ እዩ። ዝኽሪ ስውኣት ኣበይን መእስን ብወግዒ ክትዝክረኹም ዝግብአካ ብሕገ መንግስታዊ ትካል ክውሰን ቅቡል እዩ። ብመንጽር እዚ ግን ትካላዊ መልክዕ ክሳብ ዝሕዝ እውን ኤርትራውያን ሰማእታት ዝዝከሩሉን ዝምስገኑሉን ዕለት ክህልዎም መን ወሲንዎ ብዘየገድስ ዝቃወሞ የለን። ቅድሚ ሕጂ እውን ብፍላይ ተጋድሎ ሓርነት ኤርትራ ሰብራዊ ባይቶ ባሕቲ ታሕሳስ ዕለት ሰማእታት ወሲና ክትዝክር ጸኒሓ እያ። ምኽንያት መንቀሊኣ ድማ ድሕሪ ኢትዮጵያዊ ጀነራል ተሸሞ እርገቱ ብ1970 ዓመተ ምህረት ኣብ ከባቢ ሃብረንቀቓ ብድብያ ምዑታት ተጋደልቲ ተጋድሎ ሓርነት ኤርትራ ምቕንጻሉ ሕኒኡ ንምፍዳይ ኣማኤት ሲቪል ኤርትራውያን ከባቢ ኸረ ናብ ዝርከባ ዓድታት በሲግድራን ዑናን ብሰራዊት መግዛእቲ ኢትዮጵያ ተቐቲሎም ዓዶምን ንብረቶምን ነዲዱ ኣደዳ ስደት ዝኾኑላ ጸላም ዕለት ስለ ዝኾነት እዩ። መዓልቲ ሰማእታት ኣብ ልቦና ኩሉ ኤርትራዊ እትሓድር ኣብ ዝተፈላለያ ውድባት ኣብ መሳርዕ ቃልሲ ንዝተሰውኡ ዕጡቓትን ብርጌሳውያንን ሰማእታት እተማእክል ንኽትከውን ኩሎም ኤርትራውያን ዝሰማምዑላ ብሕገ መንግስቲ ዝተደገፈት ምኽንያታዊት መዓልቲ ምግባራ ኣገዳስን ዕዙዝን እዩ። ድሕሪ ናጽነት ኤርትራ ቀዳምነት ክውሃቦም ካብ ዝነበሩ ዛዕባታት ሓንቲ ክትከውን እውን ምተገብአ እንተኾነ ብሰንኪ ዘይግሉጹን ዘይሓላፍነታውን ፈሓቲ ኣካይዳ ምምሕዳር ኢሳያስ ከምቲ ኻልእ መድረኽ እሂን ምሂንን ዘይተፈጥረሉ ሃገራዊ ዛዕባታት መዓልቲ ሰማእታት 20 ሰነ እውን ብሕገ መንግስታዊ መሰረት ዝመጸት ኣይኮነትን። ይኹን እምበር 20 ሰነ ምዝካር ጃህራ ዳንኬራን ሸፈጥን ሂግደፍ ንምድማቕ ዘይኮነስ ንኽብርቲ ዘይሃስስ ሕድሪ ሰማእታት ብንጹሕ ሕልና ምዝካር ምዃኑ ምርዳእ ኣገዳሲ እዩ። ዝያዳ ንምዕዛዙ ኤርትራዊ ሰማእትነት ነቶም ኣብ ዓውደ ውግእ ዝተሰውኡ ጥራሕ ዝምልከት ዘይኮነ እንተላይ እቶም ኣበይን መእስን ብዘየገድስ ምእንቲ ኤርትራን ናጽነታን ዝወደቑን ዝወደቓን ኵሎም ኤርትራውያን ሓርበኛታት ዘጠቓልል እዩ። ብመንጽር እዚ እቲ ልዕሊ 6,000 እናተብሃለ ዝጥቀስ ቁጽሪ ስውኣት ኣብ ብረታዊ ቓልሲ ኣብ ትሩስን ወተሃደራዊ ሜዳ ናይ ዝተሰውኡ ጥራሕ ዘተኩር ኮይኑ እዚ እውን ኣዝዩ ውሑድን ሓደ ሸነኻውን ጸብጻብ ምዃኑ ብዙሓት ነዚ ዛዕባ ቈላሕታ ዝህቡ ኣካላት ዝሰማምዕሉ ኣሃዝ ኣይኮነን። መዓልቲ ሰማእታት ኤርትራ እቲ ቐንዲ ዕላማኣ ሕድሮም ክሳብ ክንደይ ተኸቢሩ ዝምዘነሉን ኣብ መጻእኸ እቲ ዝተጠልመ ሕድሮም ብኸመይ ይትግበር ዝትለመሉን ቃል ዝእተወሉን ክትከውን ምተገበአ። መራሒ ህግደፍ ግን ብኣንጻሩ ኣብዛ ንኽብሮም ባዕሉ ዝወሰነ ዓለት እዩ ብኣዋጅ ዝጠለሞም። ብ1991 ዓመተ ምህረት ኣብዛ ዕለት እዚኣ ድሕሪ 25 መዓልታት ናጽነት ኣብ ቦኽሪ መግለጺኡ ኣብ ሜዳ ኩዕሶ እግሪ ኣስመራ ብወግዒ ድሕሪ ደጊም ናይ ውድባት ሓሸውየ የለን ንህዝቢ ብቕሉዕ ይኹን ብጉልባብ ናይ ምክፍፋል ስልትታት ከቢድ ገበን ከም ዝቝጸር ክዝንጋዕ ኣይግባእን ኢሉ ኣውጁ። እዚ

ሁለተኛ ኣዋጅ ነቲ ኤርትራውያን ሰማዕታት ህዝቦም ድሕሪ ናጽነት ናይ ምውዳብን ሓሳብካ ናይ ምግላጽን ሓርነት ንኽህልዎም ዝኸፈልዎ ዋጋ ቃሎም ንኸይጥለም ሓደራ ዝበልዎን ተሓኺኹ ዝተደርበየሉ መድረኽ እዩ። ብሰንኪ እቲ ጥልመት ከዓ እንሆ ናጽነት ኤርትራ ናይ ውሑዳት ምዕንደሪ ኮይና ህዝቢ ኤርትራ ግና 35 ዓመታት ድሕሪ ናጽነት እውን ኣብ ገዛእ ብሰማዕታቱ ነጻ ዝኾነት ሃገር የዋጻእኒ እዩ ዝብሉ ሓሳብ ከየቕርብ ኣፉ ተለጒሙ እግሩ መሊኡ ምርጋጽ ሓሪምዎን ደቁ ተገዲዶም ናብ ዝተፈላለዩ ውግኣት እናተጠብሱ ኣብ ስግኣት ይነብር ኣሎ። ህግደፍ ሕድሮም ጠሊሙ ኸብቅዕ ብናቶም ክብሪ ንኽሽቅጥ ዘይፍንቅሎ እምኒ የብሉን። ሰማዕታት ኣብ ህዝቢ ኤርትራ ዘለዎም ናይ ክብሪ ቦታ ስለ ዝፈልጥ ብስሞም ሃብቲ ንምኽዕባትን ዕድመ ስልጣኑ ንምንዋሕን ካብቲ ዝጥቀሙ ሜላታት ሓደ እዩ። እቶም ቀንዲ ተረከብቲ ሕድሪ ሰማዕታት ብሓፈሻ መላእ ህዝቢ ኤርትራ ብፍላይ ድማ መንእሰይ ወለዶ እዮም። ስለዚ እዞም ኣካላት ካብቲ ሓንሳብ ኣንጻር ሰማዕታት ጨኪኑ ናብ ልቡ ናይ ምምላስ ዕድሉ ዝዓጸወ ጉጅለ ሕድገትን ለውሃትን ምጽባይ ዘይኮነ ጥሪስካ ንምእላዩ ሓላፍነትና ኽንፍጽም ይግባአና። እዚ ኣብዚ ታሪኻዊ መዓልቲ ኽንሓስበሉ ዝግባእ ዓብዪ ዛዕባ እዩ። ካብዚ ሓሊፉ እቲ ርሕቲ ሰማዕታት ኣኽቢሩ ሃገርን ህዝብን ዝምርሓሉን ሕገ መንግስታዊ ስርዓትን ክተክል ቅሩብ ዘይኮነ ጉጅለ ግበር ስለ ዝበለካ ጥራሕ ፈልሲ ብምትካልን ሽምዓታት ምብራህን ወይ በል ስለ ዝበለካ ንስዋኣትና ኩሉ ግዜ ኣብ ልብና ዝብል ግዜያዊ ጭርሖ ብምቅላሕ ጥራሕ ሕድሪ ሰማዕታት ኣይክበርን እዩ። ብዝተፈላለዩ መልክዓት ተወዲቦም ንሓርነታዊ ለውጡ ዝቃለሱ ዘለዉ ኤርትራውያን ሓይልታት ብምኽንያት መዓልቲ ሰማዕታት መግለጺታትን ኣዋጃትን ምውጻእ ጥራሕ ዘይኮነ ዝተጠልመ ህዝባዊ ሕድሮም ዘኽብር ናይ ሓባር ዓቕሚ ንምፍጣር ብዛዕባ ዝኽእሉሉ ምቅርራባት ክሓስቡ ይግብኦም። ዘለካ ፍልልያት ኣመሓዲርካ ኣብቲ ዘሰማምዓካ ተቢዒኻ ንህግደፍ ክትስዕር ምብቃዕ ክሳብ ክንደይ ንሰማዕታት ከም ዘቕስኖም ኣብዚ ታሪኻዊ መዓልቲ ኮንካ ብጽሞና ክሕሰበሉ ይግባእ። ምኽንያቱ ሰማዕታት ስሞም ደጋጊምካ ብምምጓስ ጥራሕ ዘይኮነ ሓቢርካ ዘቕስኖም ብምስራሕዮም ዝቐስኑ እቲ ንብፆቱ ቐቢሩ ዕጥቆምን ሕድሮምን ዝተረከበ ናይ ናጽነት ሓርበኛን ድሓር ዝተሰለፈን ናይ ሎሚ ሓይልታት ምክልኻል ኤርትራ ኣብ ቅድሚ ሕብረተሰብ ዓለም ኣብ ክንዲ ኣብ ጐኒ ህዝቡ ዝስለፍ መሳርሒ ወፅዓ ዝኸውን እናተባህለ መዛረቢ ኮይኑ ጸኒሑ እዩ። እዚ ኸዓ ሕድሪ ሰማዕታት ክኽብርስ ይትረፍ ክብሩ እውን ክዕቅብ ከም ዘይበቕዐ ዘርኢ እዩ። ናይዚ ውርደቱ ጠንቂ ኸዓ ሕድሪ ብፆቱ ብዝግባእ ዘይምኽባሩ ምዃኑ ክዝንጋዕ የብሉን። ሎሚ እውን ሓደገኛ ተግባር ህግደፍ ቀጻሊ እዩ ዘሎ እሞ እቲ ጥልመት ኣብ እውን ከም ዝድገም ኣስተውዒሉ ይበራበር። ስለዚ ኣብዚ ታሪኻዊ ኣጋጣሚ መዓልቲ ሰማዕታት ኣዚሩ ኸሓስብ በታ ዘላቶ ዕድል ነቲ ዝካየድ ዘሎ ሓርነታዊ ቓልሲ ህዝቢ ኤርትራ ብዘይ ምዝንጋዕ ልኡላውነት ሃገርን ሓርነታዊ ኽብሪ ህዝብን ክዕቅብ ኣብ ቅድሚኡ ዘሎ ብድሆ እዩ። ዘለዓለማዊ ዝኽርን ክብርን ንሰማዕታት ኤርትራ 20 ሰኔ 2026

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ድሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ